0: ሰላም እንደምን አምሽታችኋል አድማጮቻችን የሰኞ ምሽት የቢቢሲ አማርኛ የራዲዮ ፕሮግራማችንን ጀምረናል። ለዛሬ ከዝናቸው መካከል ግብጽና ኤርትራ በቀይ ባህር ጉዳይ የገቡት ስምምነት ምን ይላል? ትናንት የተመሰረተው የትግራይ የሰላምና የለውጥ ምክር ቤት አላማው ምንድነው? የሚደገፈውስ በማን ነው?
1: ህወሓት ለመነዳድ አይደለም የተንቀሳቀሰ። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዟል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ።
0: ዓለም አቀፍ የህብረተሰብ ጤና አደጋ የተባለው የኢቦላ ወረርሽኝን የተመለከተ ዘገባ አበይቶቹ ናቸው። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የጠረፉን አገራት ብቻ ነው አሉ። በግብጽ የውጭ ጉዳይ ሚኒስትር ዶክተር ባዲር አብደላቲ የተመራ የሀገሪቱ ልዑክ ከትናንት በስቲያ ከኤርትራው ፕሬዚዳንት ኢሳያስ አፈወርቂ ጋር ውይይት ያደረገ ሲሆን ሁለቱ አገራት ከቀይ ባህር ጋር የተያዙ ስምምነቶችን ተፈራርመዋል። ዝርዝር አለ።
2: የቀይ ባህር ጉዳይ የሚመለከተው የባህሩን ጠረፍ ሀገራት ብቻ እንደሆነ ግብጽና ኤርትራ ገለጹ። ሁለቱ ሀገራት ይህን የገለጹት ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት በተፈራረሙበት ወቅት ነው። የኤርትራ የትራንስፖርትና ኮሙኒኬሽን ሚኒስትር አቶ ብርሃነ ተስፋ ስላሴ ከግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ኢንጂነር ከማል አልዋዚር ጋር ስምምነቱን ፈርመዋል። ለስምምነቱ ቅዳሜ ግንቦት 8 2018 ዓ.ም ወደ አስመራ የተጓዙት የግብጽ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲና የትራንስፖርት ሚኒስትሩ ሌተናንት ጄኔራል ከማል አልዋዚር ከኤርትራው ፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተዋል። በውይይቱ ላይ የግብጹ የውጭ ጉዳይ ሚኒስትር ዶክተር ባድር አብደላቲ የቀይ ባህር አስተዳደርና ደህንነት ጉዳይ በዋነኝነት የሚመለከተው የቀይ ባህር አጎራባች ሀገራትን ነው ማለታቸውን መስሪያ ቤታቸው አስታውቋል። ቀይ ባህርን ከሚያዋስኑ የባህር ዳርቻ ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸውም ተገልጿል። የውጭ ጉዳይ ሚኒስትሩ ኤርትራ ቀይ ባህርን በማስተዳደር ረገድ ያላትን አላማ ግብጽ እንደምትደግፍና ለቀይ ባህር አጎራባች ሀገራት አንድነትና ሉዓላዊነት እውቅና እንደምትሰጥም አክለዋል። የኤርትራው የማስተዋወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሁለቱ ሀገራት የባህር ላይ የትራንስፖርት ስምምነት የተፈራረሙት በነጻነት የሚመራ የዓለም አቀፍ የባህር ትራንስፖርት እንቅስቃሴን መርህ መሰረት በማድረግ በዘርፉ ትብብርን ለማጠናከር እንደሆነ ጠቅሰዋል። ፕሬዝዳንት ኢሳያስ በኤርትራና ግብጽ መካከል ሁሉን አቀፍ ትስስር ማጠናከር ለሁለቱም ሀገራት ዜጎች የጋራ ጥቅም የሚያስከብር መሆኑን አስመረውበታል ሲሉም የማስተዋወቂያ ሚኒስትሩ አክለዋል። የግብጽ የትራንስፖርት ሚኒስትር ሌተናንት ጄኔራል ከማል አልዋዚር በበኩላቸው ካይሮ የአስመራን የወደብና የባህር ትራንስፖርት ልማት መደገፍ ትሻለች ማለታቸው ተገልጿል። በባህር ትራንስፖርት ዘርፍና በቀይ ባህር በኩል የግብጽና የኤርትራ ወደቦችን የሚያስተሳስረውን የካርጎ እንቅስቃሴ በተመለከተ የተደረሱትን ስምምነቶችም አሞካሽተዋል። ያለፈው ዓመት መባቻ ላይ የኤርትራው ፕሬዝዳንት ለይፋዊ የሥራ ጉብኝት ወደ ካይሮ ማቅናታቸው ይታወሳል። ከኢትዮጵያ ጋር በታላቁ የህዳሴ ግድብ የምትወዛገበው ግብጽ ከሌሎች የኢትዮጵያ አጎራባች ሀገራት ጋር እንደምታደርገው ሁሉ ከአስመራ ጋር ያላትን ግንኙነት እያጠናከረች መጥታለች። የቀይ ባህር ፍላጎቷን በተደጋጋሚ መግለጿን የቀጠለችው ኢትዮጵያ ከኤርትራ ጋር ያላት ግንኙነትም ውጥረት እንዳጠለ

0: ያለበት ነው።
1: በትግራይ ባጭር ጊዜ አሁን ያለውን ስርዓት ጥሎ ሁሉን አቃፊ ስርዓት ለመመስረት ያለመ ነው የተባለ ምክር ቤት ትናንት በአዲስ አበባ ተቋቁሟል። ለመሆኑ ይህ ምክር ቤት እነማንን ያዘ ነው? በማንስ ይደገፋል? ላይን ጽጋብ አቶ ብርሃነ ገብረ ኢየሱስን አነጋግራለች። አቶ ብርሃነ ትናንት የተቋቋመው ምክር ቤት የሚዲያ ኮሚቴ አመራሮች መካከል አንዱ ናቸው።
2: ትግራይ ውስጥ ያለው የፖለቲካ እንቅስቃሴ የፖለቲካ መስቀልቅል መሰረታዊ ለውጥ ለማምጣት ከተፈለገ የሁሉም ትግራይ ውስጥ የሚንቀሳቀሱ ፖለቲካዊ ኃይሎች፣ ለውጥ ፈላጊዎች፣ ታዋቂ ሰዎች፣ ተጽዕኖ ፈጣሪዎች ከሲቪል ሶሳይቲም ከተለያዩ ማህበራትም የተውጣጣ ወደ ምክር ቤት በማሳደግ ትግራይ ውስጥ የሁሉም አቅሞችን በመጠቀም ለውጥ ለማምጣት ታሳቢ ያደረገ ነው። ከዚህ አኳያ እስካሁን ወደ 7 የሚሆኑ በክልሉ የሚንቀሳቀሱ የፖለቲካ ድርጅቶች እና ታዋቂ ሰዎች፣ የሚዲያ አካላት፣ የማህበራት አደረጃጀቶችን ያካተተ ትላንትና በይፋ ምክር ቤት ተመስርተዋል ማለት ነው።
3: ዋነኛው ማሳካት የምትፈልጉት ነገር ምንድን ነው? የተቀመጠ ጊዜ ገደብ ሳለ?
2: ጊዜ ገደብን በተመለከተ እንግዲህ እኛ ጊዜው ማጠር አለበት ነው። ከአሁን በኋላ የትግራይ ህዝብ በዚህ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም፣ መቋቋም አይችልም። ኢኮኖሚካሊ በጣም እየተጎዳ ነው። ህዝቡም እየተፈናቀለ ነው። ህዝቡ በዚህ ደረጃ ረጅም ጊዜ መሄድ የለበትም ብለን ስለምናምን ጊዜው በማጠር አለበት። የርብርብ ማዕከሉ ቀጣዩ ወራትን መሰረት ያደረገ ቢሆን እስከ አንድ ወር ያለው ካልሆነ ደግሞ እንደ ሁኔታው እየታየ የትኩረት አቅጣጫውን በመለየት መረራረብ አለብን ብለን ነው ያሰብነው። የጊዜው ሁኔታ እንደ ስራችን ነው የሚወሰነው። ሶስት ዓላማዎች መሰረት አድርገን ነው እየሄድን ያለ ነው። አንደኛ ይህ ቡድን ተደጋጋሚ ተፈትኖ የወደቀ የትግራይ ህዝብም ለዚህኛው ምስቅልቅል ያደረሰ ያበቃ ቡድን ስለሆነ፣ ስለዚህ ይሄ ቡድን እና አጃግሬዎቹን የጦር አዛዦችን መሰረት ክልሉን አፍኖ እየበዘበዘ ያለ ኃይል ስለሆነ ይሄ ኃይል በአጭር ጊዜ ከትግራይ ህዝብ ጫንቃ መወገድ አለበት የሚለው ነው አንደኛው ዓላማ። ሁለተኛ

0: ድንበሩ ክፍት አድርገው የውጭ ኃይሎችን እንደፈለጉ እንዲንቀሳቀሱ አድርጓቸዋል። ስለዚህ ጠባብ ቡድን በሚወገድበት ጊዜ ክልሉ ወደ አላስፈላጊ ትርምስ እንዳይገባ ደግሞ የሰላምና ጸጥታ ማረጋጋት ሁለተኛ ዓላማችን አድርገን ነው ያስቀመጥነው። ሶስተኛ ደግሞ ይሄ ከተረጋጋ በኋላ አንዱ የቤተ መልካች የሚሆንበት አንዱ ደግሞ ተሳታፊ የሚሆንበትን የፖለቲካ ምህዳርን በማስወገድ የትግራይን ህዝብ ይገባኛል ይመለከተኛል የሚል ሁሉም ውጭ ሀገር የሚኖር ሀገር ውስጥ የሚኖር ትግራይ ውስጥ የሚኖር ያካተተ አቃፊ ለሁሉም አሳታፊ የሆነ መንግስት የመስረት ዓላማ አንግበን ነው እየተንቀሳቀስን ያለ ነው።
1: እናንተ ቡድን ብላችሁ የምትጠሩት አካል ማን ነው?
0: የሆነ የጦር መሳሪያና ታጣቂ ኃይሎች አሰባስቦ ትግራይ ውስጥ እየደረሰና እያመጸ እየገዛ ያለ በዝባዥ ቡድን አለ። ስሙ ለራሱ እስካሁን የሰጠው ነገር የለም። ከዚህ በፊት ህወሓት በሚለው ድርጅት ሁላችንም የህወሓት አመራር ሆነን ስንንቀሳቀስ የነበርንን ከዛ በኋላ ድርጅቱ በስትራቴጂክ ሊደርሺፕ ፌይለር ምክንያት አመራሩ ለሁለት ለሶስት ተከፋፍሎ የተለያዩ ድርጅቶችን መስርተዋል። ይህ ድርጅት ግን ከዛ ድርጅት የወጡ ጥቂት በዝባዦችና ቡድኖች ግን አሁን የሰራዊት ይዘው ክልሉ እየመሩ ስለሆነ ስማቸው ራሳቸው መጥራት ይችላሉ። እኔ ግን የሆነ ቡድን የተደራጀ ትግራይን ወደ ጦርነትና ወደ አላስፈላጊ ትርምስ ለማስገባት በመፈንቅለ መንግስት ትግራይን ተቆጣጠረ የሆነ ኃይል አለ። ለዚህ ኃይል ለማስወገድ ነው እኛ እየሰራን ያለ ነው።
1: ቀደም ብለህ የገለጽካቸውን ዓላማዎች በምን መልኩ ነው ተግባራዊ የምታደርግባቸው? መንገዶች ምንድን ናቸው?
0: እነዚህ ቡድኑ ለማስወገድ የምንጠቀምባቸው መንገዶች ሁሉም አቀፍ የትግል ስልት ነው የምንጠቀመው። በዋናነት ክልሉ ወደ አላስፈላጊ ትርምስን ወደ አላስፈላጊ ደም መፋሰስን ባለማስገባት ወይም ደግሞ እሱን የሚቀንስን አቅጣጫ ተከትለን እነዚህ ነገሮችን ለማሳካት ነው የምንፈልገው።
1: በርቀት ስርዓታዊ ለውጥ ማምጣት ይቻላል ወይ?
0: ህወሓት ለመናድ አይደለም የተንቀሳቀሰ። ህወሓትማ አሁን ህወሓት የሚባል እኮ ከኢትዮጵያ ፖለቲካ እኮ ተሰርዟል። አሁን ያለው ግን በህወሓት ስም የሆነ የተደራጀ አንድ ቡድን አለ ትግራይ ውስጥ። አሁን ህወሓት ብዬ ልብል ጠራው የምችለው እኮ ህጋዊ መሰረትም የለውም፣ ፖለቲካዊ መሰረትም የለውም፣ ቁብልነትም የለውም። አሁን ነገ ጠዋት ምርጫ ቢመጣ ህወሓት ነኝ ብሎ መጥቶ የሚወዳደር የሆነ ቡድን የለም።
1: ምርጫ ቦርድ ያለው እሰጣ ገባ እንዳለ ሆኖ ግን ኦን ደ ግራውንድ ያለው ድርጅት ግን ቲፒኤልኤፍ ኦር አዝ ህወሓት አለ። አሁንም ተቆጣጥረው ያሉት የመንግስትነት ስልጣን እንደያዙ ያወጁትንም እነሱ ናቸውና አሉ እና በርቀት ይህንን ማሳካት ይቻላል ወይ?
0: ትግራይ ውስጥ በኃይል የተቆጣጠረ ቡድን አለ። ይህ ቡድን ፕሪቶሪያ ስምምነት መሰረት ከፌደራል መንግስት ለጊዜ ተራዝሞለት የሄደው የፕሬዚዳንት ጀነራል ታደሰ ወረደም እሱን በመፈንቅለ መንግስት አስወግዶ የተቆጣጠረ ስልጣን አለ። ይሄ ደግሞ ህጋዊ ያልሆነ ቡድን ነው፣ የጦረኛ ቡድን ነው ነው ምለው እኔም ድርጅት የሚያምነው ይሄኛው ነው። ሁለተኛ በርቀት እንዴት ተሳካውታላችሁ የሚለው እንደሚታወቀው ትግራይ ውስጥ ለሁሉም የፖለቲካ ኃይሎች ምቹ የፖለቲካ እንቅስቃሴ ለማድረግ አመቺ ባለመሆኑ አመራሩ ከትግራይ ወጥቶ በተለያዩ የትግራይ ዙሪያ ያሉ ከተሞች ሊሆን ይችላል፣ ክልሎች ሊሆን ይችላል፣ አዲስ አበባ ሊሆን ይችላል አለ። አብዛኛው ደጋፊና የለውጥ ዋና አካል የሆነ ግን ትግራይ ውስጥ ነው ያለው። ህዝቡ ነው የለውጥ አካል፣ ወጣቱ ነው የለውጥ አካል፣ ኢቭን ሰራዊቱ ነው እዛ እነሱ ጋር ያለው ሰራዊቱ በብዛት የለውጥ አካል ነው። በዋናነት የሚያሳካው እዛው ተጨቁኖ ያለው ህዝቡ በመሆኑ በርቀት ለውጥ አይመጣም የሚለው ነገር እኔ ትክክል አይመስለኝም።
1: መልካም፣ አንድ የመጨረሻ ጥያቄ ላንሳና ከአሁን በፊት የለውጥ ፈላጊዎች እንቅስቃሴ አሁን ደግሞ የሰላምና ለውጥ ምክር ቤት በጠቅላይ ሚኒስትር አብይ አህመድ በሚመራው መንግስትና እንዲሁም የደህንነት መስሪያ ቤት እንደተዋቀራችሁ እነሱ ስፖንሰር እንደሚያደርጓችሁ ነው የሚገለጸው፣ ክስ ይቀርብባቸዋል። በዚህ ላይ ምን ምላሽ አለ?
0: ፌደራል ነው ስፖንሰር የሚያደርጋችሁ በፌደራል በደህንነት የተቋቋማችሁ እንደዚህ ነው የሚባል አልዋልታ ነው። አሁን እኛ ትግራይ ውስጥ በፈለግነው አመለካከት የያዝነው የፖለቲካ አላማ ፕሮግራማችን ለህዝብ አስርጸን አሳምነን መንግስታዊ ህዝባዊ ስልጣንን አሸንፈን ለመቆጣጠር ምቹ ሁኔታ ስለሌለ አዲስ አበባ መጥተናል። አዲስ አበባ በመጣንበት ጊዜ ደግሞ ከፌዴራል መንግስት ጋር የሚያገናኘን አንድና አንድ ዋነኛው ትግራይ ውስጥ የፕሪቶሪያ ስምምነቱ እንዴት መተግበር አለበት፣ የትግራይ ህዝብ ከአሁን ከገባበት ችግር እንዴት መውጣት አለበት፣ ፌዴራል መንግስቱ ትግራይ ውስጥ ላይ ምን ምን አስተዋጽኦና ድጋፍን ማድረግ ያለበት የሚለው ከፌዴራል መንግስት ጋር እንደ ድርጅትም እንደ ለውጥ ፈላጊዎችም ንግግር ሲደረግ ነበር። ከዚህ ውጭ ግን በተለየ ሁኔታ ፌዴራል መንግስት እኛን እንደፈለገው እንደሚዘውር ወይም በእነሱ የሚባለው ነገር የዛ ቅድም ያልኩትን የጠባብ ቡድን የፕሮፓጋንዳ የርቀት መርዝ ካልሆነ በስተቀር እኛ የሀብት ምንጫችንን ከደጋፊዎቻችንና ውጭና ውስጥ ያሉ የለ

0: ተፈላጊ ኃይሎችን ነው። ስለዚህ ብናደርግም ብንተባበር ከፌደራል መንግስት ምንም ችግር የለውም። ግን እስካሁን ያለን ግንኙነት ግን ፌደራል መንግስቱና እኛ ፕሪቶሪያ ስምምነቱ እንዴት ትግራይ ውስጥ ወደ መሬት መውረድ አለበት የሚለውን ተደጋጋሚ ውይይቶችን ከፌደራል መንግስት ጋር ይደረጋል። ከዚህ ያለፈ ዝም ብሎ ልክ ፌደራል መንግስት ትግራይ በተለየ ሁኔታ እንደዚህ እያደረገ ነው የሚለው መልእክት ለማስተላለፍ ቡድኑ የሚጠቀምበት የአፍራሽ እንቅስቃሴ ካልሆነ በስተቀር እኛ ለውጥ ፈላጊዎች ሆነንም እንደዛ እየሰራን ነበር። አሁን እንደ ድርጅትም እንደዛ ነው እየሰራን ያለ ነው። ትናንት የተመሰረተው የሰላምና የለውጥ ምክር ቤትም ይህን መሰረት አድርጎ ነው እየሰራ ያለው።
1: አድማጮቻችን እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ኬኔዲ አባተ ያሰማናል።
2: በኬንያ በአሽከርካሪዎች ስራ ማቆም አድማ ምክንያት መደበኛ እንቅስቃሴዎች ተስተጓጎሉ። አሽከርካሪዎች ስራ በማቆም ተቋማቸውን የገለጹት ከዚህ በፊት ታይቶ በማይታወቅ ሁኔታ የነዳጅ ዋጋ ላይ ከ20 በመቶ በላይ ጭማሪ በመደረጉ ነው። ተቋሙን ተከትሎ ከ200 በላይ ሰዎች በቁጥጥር ስር ውለዋል። AI የሚሰጣቸው ፈጣን ምላሾች የሰው ልጅን የማሰብ አቅም ሊያዳክሙ እንደሚችሉ ባለሙያዎች አስጠነቀቁ። በUK የሚገኘው ሳይንሳዊ ምርምር ተቋም Royal Observatory Greenwich AI ላይ የሚኖር ሙሉ በሙሉ የሆነ ጥገኝነትን ማስወገድ ይገባል ብሏል። ኢራን በፓኪስታን በኩል ለአሜሪካ አዲስ የሰላም እቅድ ማቅረቧ ተነገረ። ነገር ግን ዩራኒየም የማበልጸግ መብቷ ድርድር የሚደረግበት ወይም ከአቋም ፈቀቅ የሚባልበት ጉዳይ እንዳልሆነ የውጭ ጉዳይ ሚኒስቴሯ ገልጿል። የእስራኤል ጦር ከኢራን ጋር ለሚኖር ሌላ ዙር ጦርነት እየተዘጋጀ መሆኑ ተዘገበ። አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻው ውስጥ በመሳተፍ የኢራንን የኃይል ማመንጫ መሰረተ ልማቶች ኢላማ እንደምታደርግ የሀገሪቱን የደህንነት ባለስልጣን ጠቅሶ ካንዘግቧል። ኩዌትና ኳታር በሳውዲ አረቢያ ላይ የተፈጸመውን የድሮን ጥቃት አወገዙ። ኳታርና ኩዌት መግለጫውን ያወጡት ሳውዲ አረቢያ የአየር መከላከያ ስርዓቶቿ 3 የጥቃት ድሮኖችን መተው መጣላቸውን ካሳወቀች በኋላ ነው። አሜሪካ ላይ ለውታድራዊ እርምጃ ሐሰተኛ ምክንያቶችን ያደረጀች ነው ስትል ኩባ ከሰሰች። የአሜሪካው ፕሬዝዳንት የኩባ ኮሚኒስት አመራሮችን የቬኔዙዌላ ፕሬዝዳንት ማዱሮን ለመያዝ የወሰዱትን አይነት ውታድራዊ እርምጃ እንደሚጠብቃቸው ማስ

0: መጠንቀቃቸው አይዘነጋም። አድማጮቻችን ለሰዓቱ ያዝናቸው አጫጭር ዜናዎች እነዚህ ናቸው።
1: የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የተከሰተውን የኢቦላ ወረርሽኝ አሳሳቢ ዓለም አቀፍ የህብረተሰብ ጤና አደጋ ሲል አወጀ። የአፍሪካ በሽታ ቁጥጥርና መከላከል ተቋም CDC እንደገለጸው እስካሁን ከ100 በላይ

የጨመረ መምጣቱም ስጋትን ፈጥሯል። ሲዲሲ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከኡጋንዳ፣ ከደቡብ ሱዳንና ከዓለም አቀፍ አጋሮቹ ጋር በሽታውን መቋቋም ስለሚቻልበት መንገድ እንዲሁም ድንበር ላይ መደረግ ስላለበት ቁጥጥር መምከሩንም ገልጿል። ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ይህም ደም፣ ምራቅ፣ የወንድ የዘር ፈሳሽ፣ ከሴት ብልት የሚወጣ ፈሳሽ፣ ሽንት፣ ሰገራና ላብን ይጨምራል። የሌሊት ወፍ፣ ዝንጀሮ፣ ጦጣ፣ ጃርትና ድኩላ በሽታውን ያስተላልፋሉ። ለምግብነት የሚታደኑ የዱር እንስሳት ስጋ ላይም ቫይረሱ ሊኖር ይችላል። በኢቦላ ሳቢያ የሞቱ ሰዎችን አስክሬን መንካትም ለበሽታው ያጋልጣል። በዚህ በሽታ የተያዘ ሰው መጀመሪያ ላይ እንደ ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር አይነት ምልክቶች ይታዩበታል። ቫይረሱ በሰውነቱ ውስጥ ሲሰራጭ ደግሞ ማስመለስና ማስቀመጥ ይከሰታል። አንዳንድ ሰዎች ደግሞ ሰውነታቸው ውስጥና ከሰውነታቸው ውጪ ደም ይፈሳቸዋል። በቫይረሱ የተያዙ ሰዎች ምልክት የሚያሳዩት ከሁለት ቀናት እስከ 3 ሳምንት ባለው ጊዜ ውስጥ ነው። ኢቦላ እንደ ወባና ታይፎይድ ካሉ ህመሞች ጋር ተመሳሳይ ምልክቶችም አሉት። ነገር ግን ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው። ክትባትና መድኃኒት ያላቸው የኢቦላ ቫይረስ ዝርያዎች ያሉ ሲሆን አሁን የተከሰተው ቡንዲቡጊዮ ቫይረስ ግን ምንም አይነት የተረጋገጠ መድኃኒትም ሆነ ክትባት የለውም። በዲሞክራቲክ ሪፐብሊክ ኮንጎ በከፍተኛ መጠን የኢቦላ ወረርሽኝ የተነሳው ከአውሮፓውያኑ 2018 እስከ 2020 ባሉት ዓመታት ሲሆን 2300 ገደማ ሰዎች ሞተዋል። በ2022 በኡጋንዳ በተከሰተው የሱዳን ኢቦላ ዝርያ ወረርሽኝ ምክንያት ደግሞ 164 ሰዎች ለህልፈት ተዳርገዋል። በ2014 በጊኒ፣ በላይቤሪያና በሴራሊዮን የተነሳው የኢቦላ ወረርሽኝ ከምንጊዜውም በላይ የከፋ ሲሆን ከ11

0: ተዋል።
1: አርብ ዕለት በተከናወነ ጨዋታ አስቶን ቪላ በሜዳው ሊቨርፑልን አስተናግዶ 4-2 አሸንፏል። ቅዳሜ ዕለት ምንም የእንግሊዝ ፕሪሚየር ሊግ ጨዋታ ባይከናወንም የኤፍኤ ካፕ የፍጻሜ ጨዋታ በቼልሲና በማንቸስተር ሲቲ መካከል ተከናውኗል። ማንቸስተር ሲቲ ይህንን ጨዋታ በአንቶኒዮ ሴሜኒዮ ጎል 1-0 በማሸነፍ የዘንድሮ የኤፍኤ ካፕ አሸናፊ መሆኑን አረጋግጧል። 6 ጨዋታዎች ደግሞ እሁድ ዕለት ተከናውነዋል። በዛሬው ዕለት ደግሞ አንድ ጨዋታ ይጠበቃል። አርሰናል በሜዳው በርንሊን ያስተናግዳል። አርሰናል የፕሪሚየር ሊጉ መሪ ሲሆን በርንሊ ደግሞ 19ኛ ደረጃ ላይ ተቀምጦ መውረዱን አረጋግጧል። ይህ ጨዋታ በተለይም ለለንደኑ ክለብ እጅግ ወሳኝ ጨዋታ ሆኗል። አርሰናል ይህንን ጨዋታ ማሸነፍ ብቻ ሳይሆን በብዙ ጎሎች ማሸነፍ ከቻለ ወደ ፕሪሚየር ሊጉ ዋንጫ የሚያደርገውን ግስጋሴ ይበልጥ የሚያጠናክርለት ይሆናል። በርንሊ በርካታ ጎሎችን የሚያስተናግድ ክለብ ሲሆን ከአርሰናል ጋር ባደረጋቸው ያለፉት 3 ጨዋታዎች ብቻ 10 ጎሎችን አስተናግዷል። በእነዚህ ጨዋታዎች በርንሊ ማስቆጠር የቻለው 1 ጎል ብቻ ነው። አርሰናል የዛሬውን ጨዋታ የሚያሸንፍ ከሆነ ነጥቡን ወደ 82 ከፍ ያደርጋል። የጎል ልዩነቱን ከተመለከትነው አርሰናል 42 ጎሎች ሲኖሩት በሁለተኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ 43 ጎሎች አሉት። በኤፍኤ ካፕ የፍጻሜ ጨዋታ ምክንያት የሊጉ ውድድር ያመለጣቸው ማንቸስተር ሲቲ እና ቼልሲ በነገው ዕለት ተስተካካይ ጨዋታቸውን ያከናውናሉ። በዚህም መሰረት ማንቸስተር ሲቲ ከሜዳ ውጭ በርንማውዝን የሚገጥም ሲሆን ቼልሲ ደግሞ በሜዳው በወራጅ ቀጠና ውስጥ ከሚገኘው ቶተናም ሆትስፐር ጋር ይጫወታል። አርሰናልና ማንቸስተር ሲቲ ጨዋታቸውን ማሸነፍ ከቻሉ የሊጉ ዋንጫ ማረፊያ የሚታወቀው እሁድ በሚከናወነው የመጨረሻው የፕሪሚየር ሊጉ ጨዋታ ይሆናል። 38ኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታዎች እሁድ 10 ሰዓት የሚከናወኑ ሲሆን አርሰናል ከሜዳ ውጭ ከክሪስታል ፓላስ ጋር የሚጫወት ሲሆን ማንቸስተር ሲቲ ደግሞ በሜዳው አስቶን ቪላን ያስተናግዳል።
0: አድማጮች ከመሰናበቴ በፊት አንድ መረጃ ልንገራችሁ። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር በአዲስ አበባ ተገናኝተው ተወያይተዋል። ሁለቱ ሚኒስትሮች በሁለትዮሽ ጉዳዮች ላይ በቀጠናው ባላቸው የጋራ ፍላጎት ዙሪያ መወያየታቸውን የውጭ ጉዳይ ሚኒስቴር በማህበራዊ ድረገጹ ላይ አስታውቋል። በተጨማሪም ባለስልጣናቱ ከፖለቲካና ከጸጥታ ጉዳዮች ባሻገር በሁለቱ ሀገራት መካከል ባለው ግንኙነት ህጋዊ የሰራተኛ ስምሪት ላይ መወያየታቸው ተገልጿል። አድማጮች ተከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን ጎብኙ። ቢቢሲ ኒውስ አማርኛ ዩቲዩብ ገጻችንንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ነገ በሌሎች ዘገባዎች እስከምንገናኝ በያላችሁበት መልካም ምሽት መልካም ጊዜ ይሁንላችሁ።
2: ከነጣኔ ሰገንታሌ ቢቢሲ አፋን ኦሮሞት ዲያታም ሰገንታንኩን ኢረዴቢ ተምሳሰከለቲ ገልገለ ሳለማ ፍንተማት

0: سلام تانيب صحكم زخبركم تخطاتلتي مدبنا جميرولو اب تقراي اب حاتير وان سرعاتا ولوتن ممتاكم تقالس بيت مخرج سلام اللوتن افليتو
1: تقراي تقواتر العفان وجلة كألك خلالو مالك تخال اي اب تقراي سلام مردقا عن سلام تتان كمتالو
0: ኤርትራን ግብጽን ዝተፈላለየ ስምምዓት ፈሪመን
2: ካብቲ ተወጣጥዎ ዝበልኩም ናይ ቀይሕ ባሕሪ ይኹን ናይ ካልእ ተጠውበሉ ተዓገሱ ኣብ ምባል ካብ ሓሊፎም ብዙሕ ኣጀንዳ ዝህልዎም ኣይመስለንን
0: ድሕሪ 8 ዓመታት ንፈለማ ግዜ ኣብ ቴሌቭዥን ዝቐረበ ጀነራል ስብሓት ኤፍሬም ሓፀርቲ ዜናታት እውን ሒዝና ኣለና ንዝቕፅሉ 15 ደቂቕ ምሳኹም ዝፀንሕ ዓወት ገብሪ እግዚኣብሔር እዩ ትግራይ ኣብ ሓፂር እዋን ስርዓታዊ ለውጢ ብምምፃእ ሓቆፋይ መንግስቲ ከምዚ ምስረት ቤት ምክሪ ሰላምን ለውጥን ኣፍሊጡ እቲ ምስረቱ ብሰንበት ወግዓዊ ዝገበረ ዝተፈላለዩ ውድባት ፖለቲካ ትግራይን ሲቪክ ማሕበራትን ዝሓቆፈ ውዳበ ከም ዝኾነ ተገሊጹ ኣብዚ ጉዳይ ካብ ኣመራርሓ ሚድያ ኮሚቴ እቲ ቤት ምክሪ ንዝኾነ ኣይተ ብርሃነ ገብረ ኢየሱስ ኣዘራሪብና ዩ ኣለና
1: ኣብ ሓለፉ 6-7 ወርሕ ድሌት ለውጢ ብዝብል ተወዲዩና ብሓባር ንካል ዝነበርና 4 ብሔራዊ ውድባትን ፍሉጣት ሰባትን ዘካተተ እዩ ነይሩ እዚ ናይ ድሌት ለውጢ ምንቅስቃስ እዚ ድማ ኣብ ትግራይ ዘሎ መሰረታዊ ፀገም ክፈትሕ ብዝኽእል ኩሎም ናይ ትግራይ ዓቕምታት ናብ ሓደ ወዲብካ ኣብ ትግራይ መሰረታዊ ለውጢ ንምምፃእ ስለዝተሓሰበ ኩሎም ውድባት ናይ ትግራይ ዘካተተ ፃውዒት እዩ ተገይሩ በዚ መሰረት ናይ ትግራይ ውድባት 7 ብሔራዊ ውድባት ፍሉጣት ሰባት

0: ኣካላት ናይ ማሕበር ተወከልቲ ናይ ሲቪክ ማሕበራት ተወከልቲ ዘለዎ እዚኦም ዘካተተ እዩ።
1: ካብዞም ትብሎም ዘለካ ፖለቲካ ውድባት እንመን ኣለዎ? ኣብዚ
0: ባይቶና፣ ዓረና፣ ወለዶ፣ ስምረት፣ ሰብዓ እንደርታ፣ ቃንጮ ወጀራት፣ ውናት ሸውዓተ እዚኦም ስነትማሊ ዝነበረ ምስረታ ምስረት ኮይኖም ተሳቲፎም ኣለው። እቱ ዕድል ግን ንኩሎም ናይ ትግራይ ብሔራዊ ውድባት ክፍቲ ዝኮይኑ ስለ ዘሎ እናተሓቀፉ ዝኸድሉ ኩነታት እዩ ክፍጠር ማለት እዩ።
1: እዚ ቤት ምክሪ እዚ ንክጣየሽ እቲ ቀንዲ ድራኽ ምክንያት እንታይ እዩ?
0: እቱ ኣብ ትግራይ ዘሎ ናይ ፖለቲካ ፀገም እዩ። ትግራይ ንዘመናት መንግስታዊ ስርዓት ዝፈልጥ ሕደሮ በዕሉ ንባዕሉ ዝመሓደር ህዝቢ ነይሩ። ይኹን እምበር ሕዚ ብሓደ ዓፋንን ዓሌታውን ጉጅለ እቲ ህዝቢ ኣብ ሓሰረ መከርኡ ወዲቁ ይርከብ። ንትርሳኣንን ኣነ ዝደልዮን ዝባረክዎን ካሊእ ዝኮነ ይኹን ሓይሊ ትግራይ ክመርሕ የብሉን ኢሉ ሓደ ጉጅለ ንርኡ።
1: ዓሌታዊ እትብልዎ ንስኹም መን እዩ?
0: ካዚኩም የብሉን። ቀደም ግን ኣብኡ እንዳሃለና ሕወሓት ነርና። ድሕሪኡ ተማቂል ሕወሓትና ክተና ኣብ ሰለስተ ቦታ። ሕዚ ግን ዝኮነ ስልጫል ጉጅለ ዓሌታዊ ጉጅለ እዩ ዘሎ።
1: ብቐንዲ ክተዓውትዎ ትደልዩ ዕላማ እንታይ እዩ?
0: ኣብ ትግራይ ብመሰረቱ ክልተ መሰረታዊ ፀገማት ቁልጡ ፍታሕ የድልየን። ሓደ ዘላቂ ሰላም የድልየ እዩ ትግራይ። ካልኣይ ለውጢ ድማ የድልየ እዩ። እቲ ለውጢ እቲ ብመፀናየ ጉዕዞ ትግራይ ክምራሕን ትግራይ ክትልወጥን ኣይትኽእልን። እቲ ለውጢ ድማ ኩሉ ናይ ትግራይ ዓቅምታት ዘካተተ ብዘይምንም ኣፈላላይ ብዘይምንም ምግላልን ገሊኡ ወዲ ገዛ ዝኮነሉ ገሊኡ ወዲ ጓና ዝኮነሉ ናይ ትግራይ ፖለቲካ ዘብቅዐሉ ግዜ እዩ በፂሑ ዘሎ። ሶስት ሰላምን ለውጥን ከሳኽዕ ዝኽእል ቤት ምክሪ እዩ እዙ። ሰለስተ ነገራት ግን ሕዚ ብቁልጡፍ ክማለው ኣለዎም ኢልና ኢና ሓሲና ዘለና። እቲ ሓደ ዝብእ ትግራይ ተቋፂረሉ ዓፋን ጉጅለ ክእለ ክኽእል ኣለዎ ማለት እዩ። ካልኣይ ኣብ ትግራይ ሰላምን ምርግጋዕን ሰላምን ፀጥታን ክመፅእ ኣለዎ። ኣብ ትግራይ ከም ድለይቱ ዝኮነ ኣካል ዝኣትወሉ ዝወፅሉ ድላይ ዝገብረሉ ሕግን ስርዓትን ዘይፍለጠሉ ሰብ ዝዕፈነሉ ብሰላም ውፅኢ ብሰላም ዘይኣትወሉ ሰብ ዝረፈሉ ክልል እዩ ኮይኑ ዘሎ። እቲ ሳልሳይ ድማ ንኩሉ ትግራይ ዘካተተ ብዘይምን ማፈላለይ ብዘይምን ማድለዎ ሓቆፈ መንግስቲ ኣጣይሻ ክሳብ መረፃ ፀንሕ ብግዜ ዝተገደበ ስራሕ እውን ተገዲቡ ዝወሃቦ ሓቆፈ መንግስቲ መትሪትካ ንመረፃ ክበፅሕ ጌርካ ህዝቢ ዝመለሶ ዝደለየ ድማ ህዝባዊ መንግስቲ ዝምስርተሉ ዕላማ ኢና።
1: ብከመይኹም ተግባራዊ ክትገብርዎም ንዞም ቀንዲ ዕላማታት ዝፀራሕካ እዮም?
0: ትግራይ ብግዜምን ምሕዳር እናተባሃለት ብሸፋቱ እናተመርሐት ክትኸደሉ ግዜ ከብቅዕ ስለዝግበ ናይ ባዕላ መረፃ እውን ክተካይ እንተኮይና ከባቢ እቲ ክልል ህዝቢ ሰላምን ፀጥታን ረኪቡ ኩሉ ተበቲኑ ዘሎ ወዲ ትግራይ ንዓዱ ተመሊሱ ይጠቕመኒ የሳገረኒ ዝብሎ ህዝባዊ መንግስቲ ዝምስርተሉ መረፃ ዝካየደሉ ግዜ ብቲ ዝምልከቶ መንግስታዊ ኣካል ዕላዊ ዝተገበረ ንዑ ምቹ ኩነታት ምፍጣር ዝብል እዩ። ሓደ ህዝቢ መሪርዎ ኣሎ መንሰይ ይስደት ኣሎ ስለዚ ዓዱ ክነብረሉ ዝኽእል ዕድል ንምፍጣር ኣብ ውሽጢ ይኹን ካብ ክልል ወፃዕ ዘሎ ኩሉ ህዝቢ ድማ ንኩሎም ዓይነት መማርፅታት ናይ ቃልሲ መማርፅታት ድልው ናይ ምግባር ነቲ ጉጅለ ንምእላይ ዘኽእል ብቑዕ መርሕነት ዝመሃብ ዓመፅ ክኸውን ይኽእል እዩ ክዛ ምላዓል ክኸውን ይኽእል እዩ ካልኦት ኣድለይቲ ዝበሃሉ ናይ ቃልሲ ዓሰረት ተጠቂሙ ነዚ ጉጅለ ዝእለየሉ ኩነታት ናይ ምፍጣር ምንቅስቃሰ ንገብር ዘለና እዝና ንውድብ ኢና። እንቢተኝነት ህዝባዊ እንቢተኝነት ክህሊ እዩ። ናይ ስራሕ ኣድማታት ክህሊ እዮም። ካልኦት ብዙሓት ሲቪል ዲስኦቢደንስ ዝበሃሉ ኣብኡ ዘካተተ እዩ ክኸውን።
1: ሕዚ ኣብ ትግራይ ዘይተረጋግዐ ኩነታት ከም ዘሎ ይፍለጥ እዩ እሞ እዞም ተወስድዎም ስጉምትታት ናብ ዝገደደ መገዲ ወይ ድማ ኩነታት ዘእቱ ዶ ይክኸውንን?
0: ትግራይ ካብቲ ሕዚ ዘለቶ ደረጃ ዝገድድ ምንም ነገር ክመፅእ ይኽእል።
1: ከም ቤት ምክሪ ሰላምን ለውጥን ኣብ ትግራይ ቤት ፅሕፈት ኣለኩም ዶ?
0: ቤት ምክሪ ሰላምን ለውጥን ይትረፍ ዶ ኣብ ትግራይ ክንቀሳቀስስ ናይ ስምረት እኳ ዝነበራኡ ቤት ፅሕፈት ኮ ሓይልታት ፀጥታ ተነቂሉ ኣብኡ ጉባኤ ከነካይድ ተገርና ኣብ ኣዲስ ኣበባ ጉባኤ ናካይድናዮ። ቤት ፅሕፈትና እውን ኣዲስ ኣበባ ኢና ክፊትና ዘለና። ዝበዝሑ ፓርታት እውን ተማሳሊኸም ዓይነት ዕድል ሃልይዎም ዝበዝሑ ናብ ኣዲስ ኣበባ ይመፅኦም ዘለዎ ማለት እዩ። ስለዚ መቐለ ነዚ ዝፈቅድ ፖለቲካዊ ኩነታት ምችውነት ስለዘየለ ክንብሎ ዘለና ዓፋ ናይ ምንቅስቃስ ስለዘሎ ኣብ መቐለ ናይ ቤት ፅሕፈት ምክፋት ዕድል ይራኸብና ዘለና ማለት እዩ።
1: ስርዓታዊ ለውጢ ኢኹም ክተምፁ ትበህጉ ዘለኹም ስርዓታዊ ለውጢ ብርሕቐት ኮይንካ ምፍፃም ይከኣል ዶ? በየናይ መገዲ
0: ከን ውድባት ይኹን ካብዚ ዝውደቡ ዘለው ሲቪክ ሶሳይቲ ይኹን ካልኦት ፍሉጣት ሰባት ቤዚካሊ ንዖም ዝኽተል ማሓወር ኣብ መላእ ትግራይ ኣሎ። ተመራርሓ እዩ ኣብ ኣዲስ ኣበባ ዘሎ እምበር ኣብ መላእ ትግራይ ኣሎ። ስለዚ ኣባላቱ፣ ደገፍቱ፣ ደለይት ለውጢ ኩሎም ናይ ትግራይ መፃዕ ዕድል ይተሓስበና እዩ ዝብሉ ኣካላት ኩሎም ተዋዲዶም ከምፅዎ ዝኽእሉ ለውጢ እዩ።
1: ብቲ ናይ ማእኸላይ መንግስቲ ናይ ኣብይ ኣሕመድ መንግስቲ እዮም ዝድገፉ ዝብል ነቐፌታታት ይቐርበልኩም እዩ ዝምውለኩም ኣካል መን እዩ?
0: ና ብመሰረቱ ምስ ፌደራል መንግስቲ ሓደ ዝገብረና ስምዕ ፕሪቶሪያ እዩ። ናይቲ ህዝቢ ትግራይ መከራን ስቃይን ከብቅዕ ኣሎ። እቲ ህዝቢ ኩናት ኣይደልን ኩናት ዝደልዩ ውሕዳት ካብ ኩናት ተጠቀም ዝኾኑ ኣካላት እዮም። ስለዚ ዝውዕል ፕሪቶሪያ ብሰዓቱ ብግዜኡ ክትግበር ኣብ ትግራይ ተፈናቃላይ ህዝብና ናብ ቦቱ ክምለስ፣ ሕገ መንግስታዊ ግዝኣት ትግራይ ድማ ናብ በዓል ዋኖ ክምለስ፣ ምስ ፌደራል መንግስቲ ንራኸበሉ ኣብ ስምምዕነት ፕሪቶሪያ መሰረት ዝገበረ እዩ። ካብዘይ ሓሊፉ ንሕና እንድገፎ ካብ ደገፍትና ካብ ንዓናነት ለውጡ ዝሕግዙ ኣብ ውሽጢ ናብ ደገም ዝበሉ ዘሎ ኣካላት እምበር መንግስቲ ፍሉይ ንዓና ዝሕግዘሉ ምን መንገዲ የለን። እቲ መተኣሰር ገመድና መራኸቢ ገመድና ስምዕ ፕሪቶሪያ ከመይ ይተግበር መዓዝ ይተግበር ዝብል ኣብዙይ ሓደ ዓይነት ርዲእት ስለ ዘለና ከም ተጋሩ እውን ስለዝፈረምና እዚ ምትግባር ኢና ሓቢሮ ንሰርሕ ዘለና።
1: ኣይተ ብርሃነ ገብረየስ ኢየሱስ ክብረት ያበለ
0: ቴንክ ዩ
2: ኤርትራን ግብጽን በቀዳም 16 ግንቦት አበስመራ ሐባራዊ መስመራት መራኸምን መዓልን ምትእስሳር ወደባት አብቀይሕ ባህሪን ምሕያልን ወግዓዊ ስምምዕ ምትሕበባር መጓዓዝያ ባህሪ ከም ዝፈረማ ማእከና ዜና ክልቴን ሃገራት ገሊጸን እዚ ስምምዕ እንታይ ትርጉም ኣለዎ ኣብ ዝብል ንተንታነ ፖለቲካ ቅርና ኣፍሪቃን ማእከላይ ምብራቅን ዓብዱራሕማን ሰይድ ኣቡ ሓሽም ተወኪስና እዩ።
3: ትርጉሙ ሓደ ቁጠባዊ ካልኣይ ሎጂስቲካዊ ዝኾነ ረብሓታት ከምፅእ ይኽእል እዩ ንክልትዮ ሃገራት ማለት እዩ። ብተወሳኺ ከዓ ንኤርትራ ካብ ናይ ግብፂ ተመክሮ ብዙሕ ክትምሃር ትኽእል ማለት እዩ። ኣብ ምምሕዳር ናይ ወደብ ይኹን መስመር ናይ ንግዲ ናይ ባሕሪ ኣብ ከምኡ ብዙሕ ክትሕግዝ ትኽእል። ንግብፂ ከዓ ካብ ቀይሕ ባሕሪ ክረኽቦ ዝኽእሉ ብፍላይ ከዓ ካብ ማያት ናይ ኤርትራ ናይ ዓሳን ናይ ካልእን ብዙሕ ጥቕምታት ክረኽቡ ይኽእሉ እዮም።
2: እዚ ስምምዕ እዚ ኣብቲ ዞባ እንታይ ፅልዋ ክህልዎ ይኽእል?
3: ስምምዖም እንዳ ሓየለ ኣብ ዝኸደሉ ግዜ ንኢትዮጵያ ከም ስጋት ክመፅእ ይኽእል እዩ። ካብኡ ሓሊፍካ ከዓ ኣብቲ ዞባ ናይ ቀይሕ ባሕሪ ኤርትራን ግብፅን ሓደ ኣቋሚ ዘለዎን ፀጥታ ናይ ቀይሕ ባሕሪ ብናይ ኣብ ቀይሕ ባሕሪ ዘለዎ ሃገራት ጥራሕ እዩ ክሕሎ ዘለዎ ዝብል ተመሳሳሊ ኣቋም ኣለዎም። ስለዚ ነዚ ክሕይሎ ይኽእል እዩ እዚ ዝገብሮ ዘለዎ ስምምዕ ኣብ ዝዋን እዚ ብቐጥታ ዳሓር ንበዓል ስዑድያን ካልኦት ናይ ቀይሕ ባሕሪ ሃገራትን እንዳሳተፉ ናይ ቀይሕ ባሕሪ ፀጥታን ምትሕባር ናይ ሃገራት ቀይሕ ባሕሪ ዝብል ሓደ ትካል ኣብ ምፍጣር እውን ክበፅሑ ይኽእሉ እዮም። እቲ ሓደ ፀገም ዘለዎ ኣብዚ ንሕረፍ ክትካለይ ግን ክልትኤን ሃገራት ኤርትራ ይትኹን ግብፂ እዚ ከይከውን ይኽእል እዩ። ቀንዲ ዓላማናታትን ኤርትራ ብውሕዱ 35 ዓመት ኣብቲ ከባብላ ማለት እዩ ነፃነት ካብ ተወስድ ማለት እዩ። ከምዚ ሕጂ ኣብዚ እዋን እዚ ኣብዚ ምዕብለሉ ዘሎ ግዜ እዚ ብግዜያዊ ኩነታት ዝተደረኸ ምቅራብ ይደኣ እምበር ብስትራቴጂካዊ ኣረኣያ ዝነቐለ ኣይኮነን ክበሃል ይከኣል እዩ። ንክልቲኣተን ሃገራት ከዓ ምናልባት ብኢትዮጵያ ዝግበር ዘሎ ናይ ቀይሕ ባሕሪ ኣፍ ደገ ናይ ምርካብን ካልእን ብንግብፂ ከዓ ብናይ ናይል ሪቨር ናይ ሓስ ፈለግ ኒል ዘሎ ፀገማት ምሱታት ኣተኣሳሲሮም ናይ ግዜያዊ ረብሓ ምትእሳር ክኸውን ይኽእል እዩ። እዚ ሕጂ ነቲ ዓብ ረብሓታት ናይ ቁጠባን ናይ ሎጂስቲክን ካልእን ዝተባህለ ናይ ፀጥታን ምናልባት ኣብ ግብሪ ከየውዕሎ ይኽእል እዩ።
2: ከምቲ ዝበልካ ዮ ናይ ኢትዮጵያ ጠለብ ኣፍ ደገ ባሕሪ ሕጂ እውን እናቐፀለ እዩ ዘሎ። እንተኾነ ኣሜሪካ ኤርትራን ኢትዮጵያን ኣብ ስምምዕ ክበፅሓ ተፃዕር ከም ዘላ እዩ ዝንገር። ምዚ ብዝተኣሳሰር እቲ ኣብ መንጎ ኤርትራን ግብፅን ዝተፈረመ ስምምዕ እንታይ ለውጢ ከምፅእ ይኽእል?
3: እዚ ብዙሕ ዘምፅኦ ለውጢ ዝህልዎ ኣይመስለኒን እዩ። ምክንያቱ እቲ ፀገም መንቀል እዩ ካብ መንግስቲ ናይ ኢትዮጵያ እዩ። ንሳቶም እዮም ልኡላዊ ግዛኣት ናይ ኤርትራ ኣብ ትሕቲ ልኡላዊ ግዛኣት ናይ ኢትዮጵያ ክእትዉ ዝህቅኑ ዘለዉ። በዚ ምክንያት እዚ ካብዚ ንድሕር ዓዲ ውዒሎም እሞ ብሰላም ብናይ ዓለም ሕጊ ተሓባቢርና ንስራሕ ንጠቀም ገለ ንሕር ኢሎም ኣብኡ ፀገም ከጓንፎም ኣይክእልን እዩ። እዚ ናይ ኣሜሪካ ዝበልካ ንክልቲኣቶም ክረኽቡ ብዙሕ ማለት ርኡይ ዝኾነ ካብ ኣሜሪካ ዝወፀ ይኹን ካብ ኤርትራ ወይ ካብ ኢትዮጵያ ንዑ ዘመላኽት ጉዳያት የለን። ብጀካ ናይ ሶሻል ሚድያ ናይ ካልን ፕሮፓጋንዳን ገለ እንተዘይኮይኑ ምናልባት ሸነኽ ኣሜሪካ እተሎ እንታይ እዩ ኣብ ውግእ ንኸይተኣትዉ ኣብዚ ከባቢ እዚ ከዓ ቅልውላው ንኸይፍጠር ዝብል ምኽርን ዳርጋ ሓበሬታን ወይ ሓሳብን ካብ ምሃብ ሓሊፉ ንክልቲኦም ክሰምዑ ዝደፋፍኡ ዘለዎ ኣይመስለኒ። ናብዚ እዋን እዚ ኤርትራ ልውላዊ ግዛኣተይ ናብ ኢትዮጵያ ዩቶ ዳዩቶ ዝበሃል ዝኾነ ሃገር ዝቕበሎ ነገር ኣይኮነን። እንተ ግን እቲ ብሰላም ክጥቀም ናይ ኣገልግሎት ናይ ወደብ ግን ካብ ቀደም እውን ኤርትራ ኣብየትና ኣላ። ስለዚ ንኣሜሪካ ደፋፊኡ ነተን ካልኦት ሃገራት ኣብዚ ጉዳይ እዚ ክልቲኣተን ክሰምዓሉ ኣለዋ ዝብሎ ነገር የለን። ታሓንቲ ክከውን ትኽእል ንኢትዮጵያ ካብቲ ትወጣወጥዎ ዝበለኹም ናይ ቀይሕ ባሕሪ ይኹን ናይ ካልእ ጠጠው በሉ ተዓገሱ ኣብ ምባል ካብኡ ሓሊፎም ብዙሕ ኣጀንዳ ዝህልዎም ኣይመስለንን።
2: ተንታን ፖለቲካ ዓብዱራሕማን ሰይድ ኣቡ ሓሽም ኣዝየ መስግነካ
3: ክብረት ሕሙለይ።
2: ዝኸበርኩም ሰማዕትና ሕጂ ድማ ሓፀርቲ ዜናታት ክነግረኩም። ኣብ ጉጅለ ልኡኽ መሪሒው ኣብ ኤርትራ መብፃሕ ክካየድ ዝቐነየ ሚኒስትሪ ጉዳያት ወፃኢ ግብፂ ዝምድና ካይሮን ኣስመራን ዓብዪ ዓይነታዊ ገስጋስ ከም ዘመዝገበ ገሊፁ። ምስ መንግስታዊ ማእከናት ዜና ኤርትራ ስፍሕ ዝበለ ቃለ መሕትት ዘካየደ በድር ዓብ ደለጢ ኤርትራ ዓንዲ ማእከል ፀጥታን ምርግጋን ቀርኒ ኣፍሪካ ከም ዝኾነት ኢና ንሓስብ ብምባል ኤርትራ ኣብ ትሕቲ ልቦና ዝመልኦ መሪሕነት ፕሬዚደንት ኢሳያስ ዘመዝገበቶ ዓወት ነደንቐ ኢና ክብል ንኢዱ ኣብ ዲሞክራስያዊት ሪፐብሊክ ኮንጎ ዳግም ተቐልቂሉ ዘሎ ሕማም ኢቦላ ዓለም ለኻዊ ስጋት ፈጢሩ ዛጊት ብውሕዱ 100 ሰባት በቲ ሕማም ሞይቶም ከም ዘለዉ ሰብ መዚ ጥዕና ኣፍሪቃ ሓቢሮም ማእከል ቁፅፅርን ምክልኻልን ሕማማት ኣፍሪቃ ከም ዝበለዉ 395 ሰባት በቲ ቀታሊ ቫይረስ ተለኺፎም ክኾኑ ከም ዝኽእሉ ተጠርጢሩ ኣሎ እቲ መልእኽቲ